ይጉዋት ሪሲ ናሰሚ ናሰሚ ሲያስ ያካረ ሰሜ ኩኳሆ ሳቤ ሞቴ ጀጆንቲ አንያ ሳቦቢው ናሚ ናሰሚ ሲያስ ናምራዲየ አራዲየ ዋዲየ ማያማ ራዲ አራዲ አዳዘ አዶ ናሚ ባዛ ሳፕሬዚ